0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ለተረቡ ግንቦት 19 ቀን 2018 ዓ.ም ምረት ጤና ይስጥልኝ አድማጮች እንደምን አመሻችሁ። የእስልምና እምነት ተከታዮች እንኳን ለ1447ኛው የኢድ አልአድሃ በዓል አደረሳችሁ። መልካም በዓል እንመኛለን። አስተናጋጃችሁ ሸዋዬ ለገሰ ነኝ። ዓለም ዜናውን የሚከተለው የዜና መጽሔት አዲስ አበባን ጨምሮ ከተለያዩ አካባቢዎች የደረሱንን የኢድ አልአድሃን በዓል የተመለከቱ ዘገባዎች ያስቀድማል። የመጨረሻው የምርጫ ቅስቀሳና የፓርቲዎች አስተያየት እንዲሁም የአፍሪካ ህብረት የምርጫ ታዛቢ ቡድን አዲስ አበባ መግባቱን የሚያስቃኙ ዘገባዎችም አሉን። በትግራይ ክልል የወጣቶች የግዳጅ ምልመላ እየተደረገ መሆኑ መገለጹ፣ ከዚህም ሌላ የትግራይ ክልልን ወቅታዊ ሁኔታ በሚመለከት ከህወሓት ቃል አቀባይ ጋር አጭር ቃለ ምልልስ ይኖረናል። በርከት ያሉ ዘገባዎች ጋር ለዛሬ ስላሉን ከዕለተ ረቡዕ ሳምንታዊ መሰናዶች ሳይንስና ቴክኖሎጂን ብቻ ይሆናል የምናቀርበው። ድምፅና ምስልን ስለሚቀርጹ መነጽሮች ጥንቅር ይዟል። ዝግጅታችንን በሳተላይት በኢትዮ ሳት ወይም ኤንኤስኤስ 12 በ10985.0 ሜጋሄርዝ ሆሪዞንታል ዲደብሊው 08 ላይ ፈልጉት። እንዲሁም በቀጥታ ከፌስቡክ፣ ቴሌግራም እና ዩቲዩብ ዲደብሊው አምሃሪክ እያላችሁ በመግባት ተከታተሉ። ቤተሰቡኑ ለሌሎችም አጋሩ። አሁን ወደ ቀዳሚው የዓለም ዜና ነው የምናልፈው። የዕለቱ ተረኛ ማንተጋፍቶት ስለሺ ተዘጋጅቷል። መልካም ቆይታ።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች። በቅድሚያም አርስተ ዜና። 1447ኛው የኢድ አልአድሃ አረፋ በዓል ዛሬ በመላ ኢትዮጵያ በልዩ ልዩ ስነ ስርዓቶች ተከበረ። የኢትዮጵያ ብሔራዊ ምርጫ ቦርድ ከነገ ሐሙስ ግንቦት 20 ቀን ጀምሮ ያሉ 4 ቀናት የጥሞና ቀናት ሆኖ እንደሚቆዩ አሳወቀ። ቦርዱ የፊታችን ሰኞ ግንቦት 24 ቀን 2018 ዓ.ም ምረት ለሚካሄደው ምርጫ ስራ ዝግ እንደሚሆንም ዛሬ ባወጣው መግለጫ አሳውቋል። ካናዳና ባሃማ የኢቦላ ተዋሲ መስፋፋትን በመስጋት የኮንጎ ዲሞክራሲያዊ ሪፐብሊክ፣ የኡጋንዳና የደቡብ ሱዳን ተጓዦች ላይ ጊዜያዊ የጉዞ ክልከላን ተግባራዊ ያደረጉ። ከተጠቀሱት የአፍሪካ ሀገራት የሚነሱ ተጓዦች ለሚቀጥሉት 90 ቀናት ወደ ካናዳ መግባት መከልከላቸውን የሀገሪቱ ባለስልጣናት ዛሬ ይፋ አድርጓል። ጋና 300 ግድም ዜጎቿን ደቡብ አፍሪካ ጆሃንስበርግ ከሚገኘው የኦአር ዓለም አቀፍ አየር መንገድ ማስወጣቷን አሶሺየትድ የፕሬስ የዜና ምንጭ ዘገበ። ዜናው በዝርዝር። የኢትዮጵያ ብሔራዊ ምርጫ ቦርድ ከነገ ሐሙስ ግንቦት 20 ቀን ጀምሮ ያሉ 4 ቀናት የጥሞና ቀናት ሆኖ እንደሚቆዩ አሳወቀ። ቦርዱ የፊታችን ሰኞ ግንቦት 24 ቀን 2018 ዓ.ም ምረት ለሚካሄደው ምርጫ ስራ ዝግ እንደሚሆንም ዛሬ ባወጣው መግለጫ አሳውቋል። ቦርዱ በፌስቡክ ይፋዊ ገጹ ዛሬ ከሰዓት ባወጣው መግለጫ የፌዴራልና የክልል መንግስታዊ ተቋማት እንዲሁም በፌዴራልና በክልሎች የሚገኙ ማንኛውም መንግስታዊ ያልሆኑና የግል ተቋማት በእለቱ ስራ ዝግ እንዲያደርጉ ሲል ዛሬ አሳውቋል። ሆኖም ሐኪም ቤቶች እንደ ሆቴሎች፣ ሬስቶራንቶች እንዲሁም የመጓጓዣ የዕለት ተዕለት አገልግሎት ሰጪዎችን በተመለከተ ቦርዱ የመተባበር ያለው ግዴታ የእነዚህን ተቋማት እንቅስቃሴ መዘጋት እንደማያስገድድ ገልጧል። የመጓጓዣ አገልግሎት በተለመደው መንገድ የሚቀጥል መሆኑን በመጥቀስ ዜጎች እንቅስቃሴያቸውን ድምፅ ለመስጠት ብቻ እንዲያደርጉ ቦርዱ ያበረታታልም ብሏል። ቦርዱ በትናንትናው ዕለት ደግሞ በትግራይ ክልል በ38 ምርጫ ክልሎች ማለትም ሙሉ በሙሉ እንዲሁም በአማራ ክልል በ8 ምርጫ ክልሎች የፊታችን ሰኞ ምርጫ እንደማይደረግ መግለጹ ይታወሳል። 1447ኛው የኢድ አልአድሃ አረፋ በዓል ዛሬ በመላ ኢትዮጵያ በልዩ ልዩ ስነ ስርዓቶች በመከበር ላይ ነው። በተለይ በዋና ከተማይቱ አዲስ አበባ በዓሉ በሚሊዮኖች የሚቆጠሩ ምዕመናን በተገኙበት በታላቅ መንፈሳዊ ስነ ስርዓት በጸሎትና በምጽዋት መከበሩ ተገልጧል። ዶቼ ቬለ ያነጋግራቸው አንድ የበዓሉ ታዳሚ ስለ በዓሉ ቀጣዩን ብሏል።
3: ስሜ ኤልያስ መሐመድ ይባላል። እንኳን ለ1447ኛው የኢድ አልአድሃ አረፋ በዓል በሰላም አደረሰን አደረሳችሁ ላሉ የእስልምና ተከታዮች ከሚያከብሯቸው ሁለት ታላላቅ በዓላት አንዱ ነው የአረፋ በዓል። በዓሉ አላህ ለፈተናቸው ታዛዥ መሆን ነቢዩ ኢብራሂም ልጃቸውን ነቢዩ እስማኤልን ለመሰዋት ያሳዩትን ጽኑ ፍላጎት የሚያስታውስ ነው።
2: የኢድ አልአድሃ በዓል በሌሎች የኢትዮጵያ ክፍሎችም በድምቀት መከበሩን ወኪሎቻችን ከያሉበት ዘግቧል። በዜና መጽሔት ዘገባዎች ይኖሩናል። ጋና 300 ግድም ዜጎቿን ደቡብ አፍሪካ ጆሃንስበርግ ከሚገኘው የኦአር ዓለም አቀፍ አየር መንገድ ማስወጣቷን አሶሺየትድ ፕሬስ የዜና ምንጭ ዘገበ። ዛሬ ማለዳ ወደ ጋና ለመመለስ አየር ማረፊያ ውስጥ ተሰልፈው ከነበሩ ጋናውያን መካከል ሴቶችና ሕፃናት እንደሚገኙበት ሮይተርስ ዘግቧል። ከበጎ ፈቃድ ተመላሽ ጋናውያን መካከል የተወሰኑት ሊንዴላ በሚገኘው የጋና ወደ አገር አስመላሽ ማዕከል ውስጥ መግባታቸውን ደግሞ አሶሺየትድ ፕሬስ የዜና ምንጭ ጠቅሷል። ደቡብ አፍሪካ ውስጥ ጥቃት ይደርስብናል ሲሉ ስጋት የገባቸው ከ800 በላይ የበጎ ፈቃድ ተመላሽ ጋናውያን ፕሪቶሪያ ውስጥ በሚገኘው የጋና የፍልሰተኞችና ተያያዥ ጉዳዮች ከፍተኛ ኮሚሽን ጣቢያ መመዝገባቸውም ተዘግቧል። ደቡብ አፍሪካ ውስጥ በተቀሰቀሰውና ለሳምንታት በዘለቀው የመጤጠል እንቅስቃሴ ኢትዮጵያውያንን ጨምሮ የተለያዩ አገር ዜጎች ተገድሏል። ይህ ከቦን ከተማ ከራይን ዛቅራቢያ የሚተላለፈው የዶቼ ቬሌ የዓለም ዜና ነው። ካናዳና ባሃማ የኢቦላ ተዋሲ መስፋፋትን በመስጋት የኮንጎ ዲሞክራሲያዊ ሪፐብሊክ፣ የኡጋንዳና የደቡብ ሱዳን ተጓዦች ላይ ጊዜያዊ የጉዞ ክልከላን ተግባራዊ አደረጉም። ከተጠቀሱት የአፍሪቃ አገራት የሚነሱ ተጓዦች ለሚቀጥሉት 90 ቀናት ወደ ካናዳ መግባት መከልከላቸውን የአገሪቱ ባለሥልጣናት ዛሬ ይፋ አድርጓል። የኢቦላ ተዋሲ ካናዳ ውስጥ እንዳይስፋፋ ለመግታትም በድንበሮች ላይ ጊዜያዊ ቁጥጥር እንደሚኖር አሳውቋል። ይህንንም የካናዳ ጤና ሚኒስትሯ ማጆሪ ሚሼል ተናግሯል።
4: On a public health perspective, Canadians
5: ከማህበረሰብ ጤና አንጻር ካናዳውያን ቋሚ የመኖሪያ ፈቃድ ያላቸውና ሌሎች ያልተጋለጡ ተጓዦች ላለፉት 21 ቀናት የኮንጎ ዴሞክራሲያዊ ሪፐብሊክ፣ ኡጋንዳና ደቡብ ሱዳንን ጎብኝተው ከሆነ ተዋሲው ሊተላለፍ ለሚችልባቸው 21 ቀናት ራሳቸውን ከሌሎች ለይተው እንዲቆዩ ይጠየቃሉ። የሚመለከተው መስሪያ ቤት ወይም ፒያክ ካናዳውያን ስለ ሁኔታው ግንዛቤ መጨበጣቸውን ብሎም ደህንነታቸው መጠበቁን ለማረጋገጥ ከአውራጃዎችና ግዛቶች ጋር በቅርበት ተባብሮ ይሰራል።
2: የባሃማ መንግስት በበኩሉ ያወጀው የመግቢያ ቁጥጥር ከዛሬ ጀምሮ ተግባራዊ መሆኑን አሳውቋል። ለሚቀጥሉት 30 ቀናትም ይጸናል ብሏል። ቁጥጥሩን የአገሪቱ የጤና ሚኒስትር እንዲከታተልም ማዘዙ ታውቋል። ሮይተርስ የዜና ምንጭ ባሃማም የጉዞ ክልከላ አድርጋ እንደነበር ቀደም ብሎ ዘግቦ ነበር። የዓለም ጤና ድርጅት የኢቦላ ስርጭት ስጋት እጅግ ከፍተኛ ደረጃ መድረሱን አርብ ዕለት ዘግቦ እንደነበረም የዜና ምንጩ አክሏል። የዩናይትድ ስቴትስ የበሽታ መከላከልና ቁጥጥር ተቋም በእንግሊዝኛ ምጻሩ ሲዲሲ ባለፈው ሳምንት ቁጥጥሩን በማጥበቅ መመሪያ አውጥቷል። በተጠቀሱት 3 የአፍሪካ አገራት ውስጥ ባለፉት 21 ቀናት የነበሩና ቋሚ የመኖሪያ ፍቃድ ያላቸው ዜጎች ወደ አሜሪካ መግባት አይችሉም ማለቱም ይታወሳል። ዩናይትድ ስቴትስ ዜጎቿን የምትንከባከብበት የኢቦላ ህሙማን ለይቶ ማቆያ ስፍራ ኬንያ ውስጥ ልታቋቁም መሆኑ ተዘገበ። የማቆያ ጣቢያው የሚዘጋጀው ከኮንጎ በፍጥነት ወጥተው ወደ ለይቶ ማቆያው ማዕከል መግባት ለሚያስፈልጋቸው አሜሪካውያን መሆኑን የፈረንሳይ ዜና አገልግሎት ዘግቧል። አንድ የዩናይትድ ስቴትስ ሐኪም የኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ በሕክምና ሙያ ላይ ሳሉ በኢቦላ ተዋሲ ተይዘው ለሕክምና ወደ ጀርመን መወሰዳቸው ባለፈው ሳምንት ተዘግቦ ነበር። የዓለም ጤና ድርጅት በበኩሉ የኮንጎ ዲሞክራሲያዊ ሪፐብሊክ የኢቱሪ ግዛት ዋና ከተማ ቡኒያ ውስጥ የኢቦላ ህሙማን ለይቶ ማቆያ ማዕከል ማቋቋሙን ይፋ አድርጓል። ገዳዩ የኢቦላ ተዋሲ በተለይ በኮንጎ ዲሞክራሲያዊ ሪፐብሊክ እጅግ መስፋፋቱ ተነግሯል። እዛው ኮንጎ ውስጥ 10 ሰዎች በኢቦላ ታመው መሞታቸው ተረጋግጧል። 220 ሰዎች በኢቦላ ተዋሲ የተነሳ ሳይሞቱ አልቀረም ተብሏል። ባለፉት 2 ሳምንታት ብቻ የኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ ከኢቦላ ጋር በተገናኘ 900 ሰዎች የኢቦላ ተዋሲ ሳይኖርባቸው አልቀረም በሚል ተጠርጥሯል። እስራኤል አዲስ የተሾሙ የሐማስ ወታደራዊ ክንፍ አዛዥን መግደሏን አሳወቀች። እስራኤል የሐማስ ወታደራዊ ቡድን አዲሱ አዛዥ መሐመድ ኦዴህ የተገደሉት ጋዛ ውስጥ በሰነዘረችው የአየር ጥቃት መሆኑን ገልጣለች። አዲሱ አዛዥ የተሾሙ ቀዳሚያቸውም ከተገደሉ በኋላ ነበር ተብሏል። የጋዛ ጦርነት ከጀመረበት ጊዜ አንስቶ እስራኤል ገደልኳቸው ካለቻቸው 4 የኤዘዲን አልቃሳም የተሰኘው የሐማስ ብርጌድ አዛዦች መካከል መሐመድ ኦዴ አንዱ መሆናቸውን የፈረንሳይ ዜና አገልግሎት ዘግቧል። ሐማስ አዲሱ አዛዥ ስለመገደላቸው አረጋግጧል። አዲሱ አዛዥ ጋዛ ውስጥ በሚገኘው መኖሪያ ቤታቸው ከባለቤታቸውና ከሁለት ልጆቻቸው ጋር መገደላቸውን ጠቅሷል። ምንም እንኳን እስራኤል ከሐማስ ጋር ባለፈው ዓመት የተኩስ አቁም ብታደርግም ላለፈው አንድ ዓመት በተለያየ ጊዜ የአየር ጥቃት ሰንዝራለች። እስራኤል ሐማስ ሙሉ ለሙሉ ትጥቅ ፈታለሁ ያለውን ቃሉን አልጠበቀም ስትልም ትወቅሳለች። ይህ በእንዲህ እንዳለ እስራኤል ሊባኖስ ውስጥ የሂዝቦላ ባለቻቸው ይዞታዎች ላይ ጥቃቷን አጠናክራለች። ይህ ዶቼ ቬሌ ሬዲዮ ነው። አድማጮች፣ ዜናውን ለማጠናቀቅ አርዕስተ ዜናውን በድጋሚ እናሰማለን። 1447ኛው የኢድ አልአድሃ አረፋ በዓል ዛሬ በመላው ኢትዮጵያ በልዩ ስነ ስርዓት ተከበረም። የኢትዮጵያ ብሔራዊ ምርጫ ቦርድ ከነገ ሐሙስ ግንቦት 24 ቀን ጀምሮ ያሉ 4 ቀናት የጥሞና ቀናት ሆነው እንደሚቆዩ አሳወቀ። ካናዳና ባሃማ የኢቦላ ተዋሲ መስፋፋትን በመስጋት የኮንጎ ዲሞክራሲያዊ ሪፐብሊክ፣ የኡጋንዳና የደቡብ ሱዳን ተጓዦች ላይ ጊዜያዊ የጉዞ ክልከላን ተግባራዊ አደረጉ። ጋና 300 ግድም ዜጎቿን ደቡብ አፍሪካ ጆሃንስበርግ ከሚገኘው የኦአር ዓለም አቀፍ አየር መንገድ ማስወጣቷን አሶሺየትድ ፕሬስ የዜና ምንጭ ዘገበ። ዜናው በዚሁ ተጠናቀቀ። ለእስልምና እምነት ተከታዮች እንኳን ለ1447ኛው አረፋ በዓል አደረሳችሁ እንላለን። መልካም በዓል። ጤና ይስጥልኝ።
1: ለዜናው ጥንቅር ማንተጋፍቶትን አመሰግናለሁ።
0: የዜና መጽሔት።
1: አድማጮች፣ ቀደም ሲል እንደተገለጸው ቀዳሚዎቹ የዜና መጽሔት ዘገባዎች በተለያዩ አካባቢዎች በዛሬው ዕለት የተከበረውን 1447ኛውን የኢድ አልአድሃ በዓል ይቃኛሉ። ከአዲስ አበባ የደረሰንን ነው የምናስቀድመው። ለዘገባው ሀና ደምሴ።
6: 1447ኛው የአረፋ በዓል በብዙዎች የሚቆጠሩ ምዕመናን በተገኙበት በታላቅ መንፈሳዊ ስነ ስርዓት በጸሎትና በምጽዋት እየተከበረ ይገኛል። በዋና ከተማዋ አዲስ አበባ በሚገኘው የአዲስ አበባ ስታዲየምና በአካባቢው ጎዳናዎች በማለዳው የንጋት ጸሎት፣ የኢድ ሰላት ለመታደም በነጩ ባህላዊ አልባሳት ባሸበረቁ ምዕመናን ተሞልተው አርፍደዋል። በኢድ ሰላት ወቅትም የእምነቱ መሪዎች ባስተላለፉት መልእክት የአረፋ በዓል መሰረቱ መስዋዕትነት፣ ታማኝነትና ለተቸገሩ መድረስ መሆኑን አስገንዝበዋል። በተለይም አሁን ባለው ወቅታዊ ሁኔታ የመመኑ መረዳዳት፣ መተሳሰብና ለሰላም የሚያደርገው ጸሎት ተጠናክሮ ሊቀጥል እንደሚገባ አጽንኦት ሰጥተዋል። በዓሉ የሃይማኖት እሴቶችን ጠብቆ ከማክበር ባለፈ በተለያዩ ማህበረሰቦች መካከል ያለውን ወንድማማችነትና አብሮነት የሚያጠናክሩ፣ የህዝብ ለህዝብ ግንኙነቶችን የሚያጎለብቱ መሆን አለበት ተብሏል። የበዓሉ ዋና ዋና መገለጫዎች ኢድ ሶላት፣ መስዋዕት ማቅረብና ስጦታ መለዋወጥ መሆናቸው፣ በዚህ በዓል የእስልምና ሃይማኖት ተከታዮች በየአካባቢያቸው ባሉ መስጊዶች ተሰባስበው የኢድ ሰላት ይሰግዳሉ። ከሶላት መልስ አቅም ያላቸው በግ፣ ፍየል ወይም በሬ አርደው ከቤተሰብ ከወዳጅ ዘመዶችና አቅም ከሌላቸው ወገኖች ጋር ይካፈላሉ ብለዋል። የበዓሉ ታዳሚ የኢድ አልሃድ አረፋ በዓል የምንተዛዘንበት፣ አንዱ ለአንዱ የሚተሳሰብበት ነው ሲሉ ይናገራሉ።
3: አመሰግናለሁኝ። ስሜ ኤልያስ መሐመድ ይባላል። እንኳን ለ1447ኛው የኢድ አልአድሃ አረፋ በዓል በሰላም አደረሰን አደረሳችሁ ላሉ የእስልምና ተከታዮች ከሚያከብሯቸው ሁለት ታላላቅ በዓላት አንዱ ነው የአረፋ በዓል። በዓሉ አላህ ለፈተናቸው ታዛዥ መሆን ነቢዩ ኢብራሂም ልጃቸውን ነቢዩ እስማኤልን ለመሰዋት ያሳዩትን ጽኑ ፍላጎት የሚያስታውስ ነው።
6: ይህ ታላቅ የጋራ እሴት የሆነ በዓል በኢትዮጵያውያን ዘንድ ያለውን ዘላቂ የአብሮነት ባህል የሚያሳይና ለሀገራዊ ሰላም ትልቅ አስተዋጽኦ ያለው ነው ሲሉ ይገልጸዋል።
3: እናም በዚህ ምክንያት እንግዲህ በዓሉ ሲከበር የእንስሳት እርድ ይፈጸማል፣ የአጅ ጉዞ ይደረጋል። በመከባበር በመተዛዘን ያለህን ሼር በማድረግ የበዓሉ ቀን አብሮ በመዋል የተለያዩ ነገሮችን በማድረግ በመካፈል የምናሳልፍበት የመተዛዘን በዓል ነው። አንዱ ለአንዱ ሼር የሚደራረግበት፣ ጎረቤት የሚጠራራበት፣ አብሮ የሚኮንበት እና ጥሩ ጊዜ የምናሳልፍበት ነው።
6: ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የኢድ አልሃድ አረፋ በዓል በሰላም አደረሳችሁ። ኢድ ሙባረክ። ለዶች ቪሊ ራዲዮ ሀና ደምሴ አዲስ አበባ።
1: በዓሉ አድማጮች በደሴ ከተማም የእምነቱ ተከታዮችና የመንግስት የስራ ኃላፊዎች በተገኙበት በታላቅ ድምቀት ተከብሮ ውሏል። ኢሳያስ ገላው ዘገባ ልኳል።
7: 1447ኛው የኢዳላ ድሃ አረፋ በዓል ዛሬ በታላቅ ድምቀት ተከብሮ ውሏል። በደሴ ከተማ በተከበረው በዓልም ላይ የእምነቱ ተከታዮች ተክቢራዎችን እያሰሙ በዓሉን ያከበሩ ሲሆን የኢድ አላድሃ አረፋ በዓል ከነቢዩ ኢብራሂም የተጀመረ የመተዛዘንና የመደጋገፍ በዓል ነው ይላሉ የደሴ አረብ ገንዳ መስጂድ ምክትል ኢማም የሆኑት ሼህ ዑመር አሊ።
8: መነሻው ከነቢዩ ኢብራሂም ዓለይሂ ሰላም እስማኤልን አላህ ሱብሃነሁ ወተዓላ ረድ ብሎት ያው የአላህን ትእዛዝ ለማክበር ሞክረው አላህ ተጀነት በግ አምጥቶላቸው ያንን ያረዱበትና እኛም ያንን ተከትለን የምናርድበት ነው እና በእስልምና ውስጥ ትልቅ ቦታ አለው። ሁሉም ሰው ወንድም ሴትም ሀታ የወራባ የሆነ ሴትም ማሰግድ ሳይቀር እንድትወጣ ሳዱላዎች በሌላ ጊዜ ብዙ መውጣት የማይፈቀድላቸው በዛን ሰዓት እንዲወጡ ሁሉም ሙስሊም ወጥቶ ሶላት ሁለት ረካ አሰግዶ የሚያካሂደው የሆነ ትልቅ ስርዓት ያለው በእስልምና ውስጥ ትልቅ ቦታ ያለው ኢዳችን በዓላችን ነው።
7: በአረፋ በዓል ላይ ያለው ለሌለው ማካፈልን የዕለቱ አበይት ተግባር ነው ያሉት የደሴ ከተማ እስልምና ጉዳዮች ስራ አስፈጻሚ ሼህ ሐሰን አሊ፣ ህዝበ ሙስሊሙ ለበዓሉ ከሚያርደው እርድ ላይ ላጡና ለተቸገሩ ማካፈል አለበት ይላሉ።
9: ኡድሁያ የሚባል የእርድ ስነ ስርዓት ይፈጸማል። ግመል ቢኖር ለአስር ሰው ይሸፍናል። ቀንድ ከብት፣ በሬ ለአስር ሰው ይሸፍናል። ፍየልና በግ ለአንዳንድ ሰው። እነዚህን እርዶች ቢያንስ ለሶስት ከፍሎ አንድ እጁን ለቤተሰቡ ሁለት ሶስተኛውን ደግሞ ለድሆች እንዲሰጥ ያዛል ሸሪአው። ድሆች ሀብታሞች መረቅ እየበሉ ስጋ እየበሉ እነሱ እየሸተታቸው መዋል ስለሌለባቸው እኩል ተደስተው እንዲወሉ ማካፈል እንዳለበት ያዛል እስልምና ማለት ነው።
7: የአረፋ በዓል ከማንኛውም ጊዜ በላይ ህዝበ ሙስሊሙ የሚረዳዳበት በዓል ነው ያሉት ሼህ እስማኤል ሰይድ፣ በዓሉን በምናከብርበት ዕለትም የሌላቸውን መመልከት ተገቢ ነው ብለዋል።
10: ህዝበ ሙስሊሙ በእውነቱ እርስ በርስ በመገዳደፍ ግዴታችንም ስለ ተዓወኑ ዐለል ቢርሪ ወተቅዋ ቁርአን ስለሆነ ያዘዘው መተጋገዝ፣ መተባበር፣ አንድነት፣ በፍቅር በሰላም ይህንን ሁሉም ሙስሊም እንዲከውነው ድሃዎችን በመጠየቅ በማወን ታለው በማካፈል የታመሙትን ያልጋ ቁራኛ የሆኑትንም በመጠየቅ በዚህ መልኩ እንዲያሳልፈው እርስ በርሱ እየተዘያየረ በፍቅር በዱዓ እንዲያሳልፈው ጥሬን አቀርባለሁ።
7: በኢድ አላድሃ አረፋ በዓል የሚታረዱ እርዶች ከኢድ ሶላት በፊት እርድ መፈጸም የሌለበት መሆኑን የሃይማኖቱ መምህራንም ይናገራሉ።
9: እንግዲህ ኡድሁያ የሚባለው የእርድ ስነስርዓት የሚፈጸመው ይሄ ሶላት ተሰግዶ አሁን ስንመለስ ብቻና ብቻ ነው። እዚህ እየተሰገደ ያረደ ሰው ቢኖር ተቀባይነት የለውም። ሻቱ ከሻቱ ለህሚና አሉ ረሱል ዐለይሂ ሰላቱ ወሰላም። ሰውየው እኔ እኮ አርጄ መጥቻለሁ አላቸው ወደ መስገጃው ቦታ። ሻቱ ከሻቱ ለየስጋ ናት እንጂ ኡድሁያ አትሆንህም አሉት። ያን ለቤተሰብ ሀብላ እንጂ ሌላ ታላርድክ አይሆንም አሉት። ተዛች የተሻለች አለኝ ቤቴ ሲል እንግዳስ እሷን ረዳሉት ደግሞ አረደ ማለት ነው።
7: 1447ኛው የኢድ አላድሃ አረፋ በዓል ሲከበር ህዝበ ሙስሊሙ በመረዳዳትና ሰላሙን በመጠበቅ ሊሆን ይገባል ሲሉም በዕለቱ በክብር እንግድነት የተገኙት የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ ገልጸዋል።
11: የሁሉ ነገር መሰረት የሆነውን ዘላቂ ሰላም ማረጋገጥ ወሳኝ በመሆኑ ከህዝባችን ጋር በቅንጅት ለመስራት ዛሬም እንደ ትናንቱ የተለመደ ትብብራችሁን እንጠይቃለን። ይህ ታላቅ በዓል ስናከብር እንደ ወትሯችን የወደቁትን በማንሳት የተራቡትን በማብላት የታረዙትን በመርዳት ካለን ላይ በማካፈል በዓሉን እንድናከብረው እጠይቃለሁ።
7: 1447ኛው የኢድ አላድሃ አረፋ በዓል ድሆችን በማሰብ ያለን በማካፈል በድምቀት ተከብሮ ውሏል። ለዶይቼ ቬለ ዘገባ ኢሳያስ ገላው።
1: የአረፋ በዓል በድሬዳዋና በሐረር ከተሞችም በኢድ ሰላትና ሃይማኖታዊ ስነ ስርዓቶች ተከብሮ መዋሉን ከድሬዳዋ መሳይ ተክሉ በላከው ዘገባ ጠቅሷል።
12: በድሬዳዋ እስልምና ጉዳዮች ከፍተኛ ምክር ቤት የእርዳታና ልማት ኃላፊ ሼክ ኢብራሂም ኢማም በዓሉን በመረዳዳት ማሳለፍ የሃይማኖቱ መርህ መሆኑን ገልጠዋል።
13: ይሄ ትልቅ ዒድ ነው፣ እንደ ዓለም ነው። ይሄ ዒድ ዋናው መልእክቱ ሙስሊሙ ባለበት ቦታ የሰላም መልእክት እንድናደርግ ነው። ሁለተኛው ደግሞ የዒዱ መልእክት ዋናው ድሃ እኛ ውስጥ ያሉ አሁን ለምሳሌ አባት የሌሉ ልጆች አሉ፣ የታማዎች አሉ፣ አካል ጎደሎች አሉ፣ ደካማዎችን ጎረቤታችን ያሉ ሁሉ ከነሱ ጋር ደስታ እንድናረግ ዲናችን ሃይማኖት በዛ ነው የሚያዘው ማለት ነው። ወደ ቤት ስንገባ ደግሞ እርዳለ የኡድሁያ እርዳለ እናርዳለን። ስናረድ ደግሞ ስጋውን ሶስት ቦታ እናካፍልና አንዱ ለቤት አንዱ ደግሞ ስጋውን ጥሬውን ለጎረቤት እንካፍላለን ማለት ነው። በዛ አይነት ኢንሻአላሁ ተዓላ ኢዳችን የማረ ሁላችንም ተራራሪበን በሰላም እንድንጨርስ መልእክቴ በራሴና በእስና ጉዳይም መሰላለፍ ፈልጋለሁ።
12: ከቀናት በኋላ በአክሪቱ የሚካሄደው ጠቅላላ ምርጫ ሰላማዊ እንዲሆን ሁላችንም የበኩላችንን እንወጣ የሚል መልእክት ማስተላልፈዋል።
13: ዋናው እኛ መልእክት ሰላም ነው። እዚህ ምርጫ ላይ ምርጫው የሚመርጠው ዋና ፈጣሪ ነው። ስለዚህ እኛ ሁላችን ይሄ ምርጫ በሰላም አንድ ነገር ሳይፈጠር እንደ ኢትዮጵያ ሁላችንም ሀገር ሽማግሌ፣ የሃይማኖት አባቶች፣ ወጣቶች ሁላችንም እኛ ድርሻ እንዲወጣ እና ኢንሻአላህ ምርጫም ደግሞ በሰላም ያልቃል ብለን ተፍሳለን በአላህ ኢንሻአላህ። ጀዛኩሙላሁ ኸይር።
12: በተመሳሳይ በሐረር በተካሄደው የአረፋ በዓል መልእክት ካስተላለፉ የእምነቱ አባቶች አንዱ የሆኑት ሼክ ሙክታር ሙባረክ በበኩላቸው ምርጫው ሰላማዊ መሆን እንዳለበት ተናግረዋል።
14: ስለ ምርጫውማ የግድ ነው እኮ አሁን ብለናል ኹጥባ ላይ ለመሪዎቻችን እንረዳዳ አንድ እንሆን አገራችን ሰላም አገርን ለመገንባት ህዝብን ለመገንባት ከነሱ ጋር እንስራ ብለናል። ሰላም ከሌለ ምንም ነገር የለም። ምርጫው ደግሞ ሰላማዊ መሆን አለበት ማወቅ አለብን። መሪ ከሌለ ደህና መሪ ከሌለ አገርም የለም፣ ሰላም የለም፣ ስራም የለም፣ ጸሎት የለም። ስለዚህ ይሄንን አስበን ሰላሙን እንጠብቅ፣ የተሳሳቱን እንምከራቸው እንምራቸው እና ወደ ሰላማዊ መንገድ ምርጫችንም እንድሳካ እርስ በርስ እንመካከር ወደፊት እንድንሄድ። ሰላም ከሌለ ምርጫ ከሌለ ደህና የሆኑ የበሰሉ መሪዎች ከሌሉ አገር የለም። ስለዚህ የምንመርጠውን አውቀን የበሰለውን ለአገር የሚያስበውን የተቃጠለውን ያረረውን እንደገና እንምረጥና እንስራ አንድ ላይ።
12: በድሬዳዋ የኢድ አልአድሃ አረፋ በዓል ላይ ተገኝተው መልእክት ያስተላለፉት የድሬዳዋ አስተዳደር ከንቲባ ከድር ጁሃር ስለ መረዳዳት አበክረው ካነሱት ጥሪ በተጨማሪ በሰራነው ስራና ባለን አመራርነት ላይ የበደልነው ካለ ይቅር በሉን የሚል መልእክት አስተላልፈዋል።
15: በሰራነው ስራ ባለን አመራርነት ላይ ልንበድል ልንጎዳችሁም እንችላለን። አላህ ነገ ሊጠይቀን ይችላል። በሕይወት እያለን ትናውቅም ሳናውቅም ያስከፋናችሁ ካለ የበደልናችሁ ካለ ያለ ሐቃችሁ ከገባንባችሁ ካለ በራሴና በአመራሮች ስም አላህ ኦፍ ያርግላችሁ። እኛም አፈውና ሌላህ እንላችኋለን። ትልቅ በዓልም ስለሆነ ሁላችሁም አፈውና ሌላህ ኦፍ እንድታደርጉልን እፈልጋለሁ።
12: 1447ኛው የአረፋ በዓል በሁለቱ ከተሞች በደመቀ መልኩ እየተከበረ ይገኛል። ለዶቼ ቬለ ዲደብሊው ዘገባ መሳይ ተክሉ ድሬዳዋ።
1: በድጋሚ ለሙስሊም ወገኖቻችን ኢድ ሙባረክ እንላለን። የፊታችን ሰኞ ግንቦት 24 ቀን 2018 ዓ.ም ለሚካሄደው ምርጫ ከነገ ሐሙስ ግንቦት 20 ጀምሮ ያሉ 4 ቀናት የጥሞና ቀናት ሆነው እንደሚቆዩ የብሔራዊ ምርጫ ቦርድ አስታውቋል። በምርጫ ቦርዱ የተቀመጡ የቅስቀሳ መርሃ ግብሮች መገባደዳቸውን ተከትሎ በምርጫው የሚሳተፉ የፖለቲካ ድርጅቶችም በአደባባይም ጭምር የሚያደርጉትን ቅስቀሳ እያጠናቀቁ መሆኑን እየገለጹ ነው። ስዩም ጌቱ ከአዲስ አበባ ዘገባ አለው።
16: ትናንት ማክሰኞ ግንቦት 18 ቀን 2018 ዓ.ም የአደባባይ የምርጫ ቅስቀሳውን ማጠናቀቁን የገለጸው የአራት የፖለቲካ ድርጅቶች ቅንጅት የሆነው ትብብር ለኢትዮጵያ አንድነት ሂደቱ ግን ቀላል እንዳልነበር ነው ያመለከተው። የትብብሩ ምክትል ፕሬዚዳንት መጋቤ ብሉይ አብርሃም ሃይማኖት
17: በጣም ፈታኝ ነበረ፣ አስቸጋሪ ጊዜያት ነው ያለፉት ለፖለቲካ ፓርቲዎች። በተለይ እንደኛ አይነት በብዙ መንገድ ነው የሚፈተነው ምርጫ ቅስቀሳው። በብዙ ፈተናዎች የተሞላ ቢሆንም በስኬት እንዲጠናቀቅ ሰፊ መስዋዕትነቶች ከፍለን አጠናቀ ተቀኗል። ብዙ ችግሮች ግን ነበሩበት። በጣም ፈታኝ ሂደቶች ያለፉበት ነው። በአንዳንድ ክልሎች አካባቢዎች እና በአንዳንድ ስፍራዎች ክልከላም ጭምር ነበረበት። የተለያዩ ክልከላዎችን እያስተናገድን ነው ቅስቀሳውን ያጠናቀቅ ነው።
18: የትኞቹ አካባቢ ናቸው አስቻይ ሁኔታ የነበረው እና አሁን ገጠሙን የምትሉትም ደግሞ ተግዳሮቶች ያጋጠሟቸው እነዛንስ እንዴት አለፋችኋቸው?
17: እንግዲህ ምርጫ ቅስቀሳ ማድረግ ተችሏል። ሰላማዊ ሰልፎችን ማድረግ አልተቻለም። በብዙ መንገድ አስቸጋሪ ነው። ህዝባዊ ስብሰባዎችን ማድረግ አልተቻለም። አዳራሾች ማግኘት ስለማይቻል እንዲሁም ብዙ ነገሮች የሚታወቅ ነው። ከዛ ውጭ የምርጫ ቅስቀሳዎችን ግን ለመስራት ሞክረናል። የምርጫ ቅስቀሳዎቹ አዲስ አበባ ላይ ደህና ነበሩ፣ በተወሰነ መልክ የተሻሉ ናቸው። ደቡብ አካባቢ፣ ከዛ ውጭ ያሉ አንዳንዱ ቁጫ፣ ዳውሮ፣ ሲዳማ አካባቢ መሰነካክሎች አጋጥመዋል። በኦሮሚያም አንዳንድ ስፍራዎች ላይ በጣም አስቸጋሪ ነበረ። እንደዛም ሆኖ በአዳማ፣ በደብረ ዘይት፣ በአምቦ አካባቢ ለማድረግ ሙከራ አድርገናል።
16: ትብብር ለኢትዮጵያ አንድነት በመርጫው ሂደት በተለያዩ ከተሞች ህዝባዊ ሰልፍ መጥራትንም ጭምር የመርጫ ቅስቀሳው አካል እንደሚያደርግ ደጋግሞ በመግለጫዎች ማሳወቁ ይታወሳል። ይሁንና ዛሬ በአደባባይ የመርጫ ቅስቀሳው መራግብር እስከሚያበቃበት ለት ድረስ ፓርቲው መሰል የአደባባይ ሰልፍ የማድረግ እቅዱን ስላስቀረው ጉዳይ የተጠየቁት ፖለቲከኛው
17: ሊቀር ይቻለው በሁለት ምክንያት ነው። መቅረት ነው ብዬ ልለው አንችልም። መቅረት ሳይሆን እንዲሁም ሰላማዊ ሰልፉ አሁን በቀጣይ ብዙ አጀንዳዎች ስላሉ ምርጫው ከተጨበረበረ ሊጠራበት ይችላል። ሌሎች ማሳያ ሁኔታዎች መልስ ስላላገኙ መጀመሪያ የፖለቲካ ስራዎችን አጠናቀን በመግለጫና በአንዳንድ ሁኔታዎች እንዲስተካከሉ ጥረት አድርገን እነዛ ማይስተካከሉ ከሆነ በይፋ እርምጃ እንወስዳለን የሚልም ሀሳብ በመያዝ ነው ወደዚህ ሊያመራ ይቻለው።
18: እስካሁን በተደረገው የምርጫ ቅስቀሳውም ሆነ በተሰራ የፖለቲካ ስራ ትብብር ለኢትዮጵያ ሰኞ ዕለት ለሚደረግ ምርጫ ምን ያህል ዝግጁ ነው? ምን ይጠብቃል?
17: ትብብር ለኢትዮጵያ አንድነት ከፍተኛ ህዝባዊ ቅቡልነት አለው። በቅስቀሳ ወቅትም ያየነው ከፍተኛ የሆነ የህዝብ ድጋፍ አሸናፊነትን ነው የሚያጎናጽፈን።
16: ገዢው ፓርቲ ብልጽግናም የሰባተኛ ጠቅላላ ምርጫ የምረጡኝ ዘመቻ የማጠቃለያ መርሃ ግብር ትናንት በመስቀል አደባባይ ሲያካሄድ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ምርጫው በሀገሪቱ የተረጋጋ የፖለቲካ ስርዓትን በማጽናት ዘላቂ ሰላምን ለማረጋገጥ

0: ደስተኛ ተጽዕኖዎች በስተቀር አማራጭ ሀሳባቸውን ለመራጩ ህዝብ ማድረሳቸውን አመራሮቹ ለዶቼ ቬለ ተናግረዋል። ሸዋንግዛው ወጋየው ከሐዋሳ ዝርዝሩ ልኮልናል።
1: የፊታችን ሰኞ ለሚካሄደው 7ኛው ጠቅላላ ምርጫ የምረጡኝ ቅስቀሳው በነገውለት ከመብቃቱ በፊት ፓርቲዎች ትናንትናና ዛሬ የማጠቃለያ ቅስቀሳዎችን አድርገዋል። በደቡብ ኢትዮጵያ ክልል ገዢው የብልጽግና ፓርቲና ሌሎች ተፎካካሪ ፓርቲዎች የምረጡኝ ቅስቀሳቸውን ያደረጉት የአደባባይ ሰልፎችን በማደራጀት ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባለፈው የ6ኛው ምርጫ አሸንፎ በነበረበት የኮሬ ዞን የጎዳና ላይ ቅስቀሳዎችን አከናውኗል። ፓርቲው ባካሄደው የምረጡኝ ቅስቀሳ አማራጭ ሀሳቡን ለመራጩ ህዝብ ማድረስ የቻለበት መሆኑን ፓርቲውን በመወከል በአማሮ ኬሌ ምርጫ ክልል ተወዳዳሪው ዶክተር አወቀ አምዛዬ ለዶቸቬሌ ገልጸዋል።
2: ቅስቀሳ በጣም ቆንጆ ነው። ህዝቡ በራሱ ፈቃድ አሁን ሞተር ያላቸው፣ ባጃጅ ያላቸው፣ ሳይክል ያላቸው፣ መኪና ያላቸው ጭምር አሁን ሁለቱ ቦታዎች ሳርማላ ወረዳ ይባላል። ሳርማላ ወረዳ ማዕከል የዞን ዋና ከተማ ከሌ እና የወረዳ ማዕከል ሌላ ጎርካ ይባል ልጆ ላይ ይባላል። ህዝቡ ነው ራሱ ወጣቶች ናቸው ራሳቸው ኢኒሽት የወሰዱት።
1: በውላይታ ዞን የምርጫ ቅስቀሳውን ያካሄደው የውላይታ ህዝብ ዲሞክራሲያዊ ግንባር ወሆዲግ በበኩሉም ቅስቀሳውን የተለያዩ አማራጮችን በመጠቀም ማከናወኑን አስታውቋል። የግንባሩ ሊቀመንበር አቶ ጎበዜ ጎዋ
2: ቅስቀሳችን ቤት ለቤት ቅስቀሳ ማለትም እያንዳንዱ ሰው ቤት ያንኳኩ እየገቡ ስለ ፖሊሲያችን፣ ስለ ፕሮግራማችን እና በዚህ ምርጫ ከተመረጥን ልንሰራባቸው የሚገባቸው ዋና ዋና ጉዳዮቻችንን ቤት ለቤት ቅስቀሳ አትኩረን የሰራባቸው ነው። ሌላኛው ቅስቀሳ ባነሮቻችን፣ ምልክቶቻችን በየአደባባዮቹ በየከተማው መለጠፍ ወደ ህዝብ የማድረሱን ስራ በሁለተኛ ደረጃ ሰርተናል። ሶስተኛ የአደባባይ ካምፔኖችን በየወረዳው አደባባይ ላይ ወጥተው በሞንተር በሚቀሰቀሱ ቅስቀሳዎችን በስፋት በምንወዳደርባቸው ቦታዎች ላይ አድርገናል።
1: በቅስቀሳው በአብዛኛው አማራጭ ሀሳባቸውን ለመራጩ ህዝብ ማድረሳቸውን የጠቀሱት የፓርቲው ተወዳዳሪዎችና አመራሮች በአንዳንድ አካባቢዎች ግን መለስተኛ ተጽዕኖዎች እንዳጋጠሟቸው ተናግረዋል።
2: ግን አንዳንድ ቦታዎች ላይ ችግሮች ገጥሞን ምርጫ ቅስቀሳውን ያቋረጥንበት ሁኔታ አለ። ራቅ ራቅ ያሉ አካባቢዎች ለምሳሌ አቡሎ አልፋጮ የሚባል አለ እና ቡንቲ የቡንቲ ክላስተር የሚባሉ ሶስት ቀበሌያት አሉ። በዛ አካባቢ ሚሊሻ አደራጅተው ቅስቀሳ እንዳይደረግ የከለከሉበት ሁኔታ ነው ያለው። ምልክቶቻችን ለጥፈን ስንጨርስ ማታ በዘመቻ መልክ የተለጠፉ ምልክቶችን የማንሳት ስራ በተለያዩ ቦታዎች ላይ ያጋጠሙን ችግሮች ናቸው። እስፔሻሊ በደንብ ትኩረት ተደርጎ የተሰራው ምልክቶቻችን ማንም ሊያይ በማይችልበት በምሽት ተከትሎ የማንሳት ስራ በሰፊው ተስተውሏል።
1: በመጪው ሰኞ ድምጽ በሚሰጥበት 7ኛው ጠቅላላ ምርጫ ከትግራይ በስተቀር በመላ ሀገሪቱ ከ50 ሚሊዮን በላይ መራጮች መመዝገባቸውን ከኢትዮጵያ ብሔራዊ ምርጫ ቦርድ የተገኘው መረጃ ያመለክታል። ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
0: በቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራ የአፍሪካ ህብረት የምርጫ ታዛቢዎች ቡድን ግንቦት 24 ቀን የሚካሄደውን የኢትዮጵያ አጠቃላይ ምርጫ ለመታዘብ ትናንት አዲስ አበባ መግባቱን የአፍሪካ ህብረት አስታውቋል። ህብረቱ የምርጫ ታዛቢ ቡድኖች ወደ በርካታ ሀገራት ማሰማራቱን አዎንታዊ ሲሉ የገለጹ አንድ የሀገሪቱ ጉዳይ ተመራማሪ ቡድኖቹ መዋቅራዊ ከሆኑ ችግሮች ይልቅ የድምጽ አሰጣጥ ሂደትና የመራጮች ምዝገባ በመሳሰሉ የአሰራር ሂደቶች ላይ ማተኮራቸው ግን እንደ ተግዳሮት የሚታይ መሆኑን ተናግረዋል። የአፍሪካ ህብረት የምርጫ ታዛቢዎች ቡድን የግኝት ዘገባ ከማቅረቡ በፊት የእንኳን ደስ ያላችሁ መልእክቶች ከህብረቱ የተላኩባቸው አጋጣሚዎች መኖራቸውንም ተመራማሪው ጠቅሷል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኳል።
3: በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራ የአፍሪካ ህብረት የምርጫ ታዛቢዎች ቡድን ግንቦት 24 ቀን የሚካሄደውን የኢትዮጵያ አጠቃላይ ምርጫ ለመታዘብ አዲስ አበባ መግባቱ የተገለጸው ትናንት ግንቦት 18 ቀን 2018 ዓ.ም ነው። 73 አባላት ያሉት ቡድን ምርጫውን የሚታዘበው በኢትዮጵያ መንግስት በቀረበለት ግብዣ መሆኑን የአፍሪካ ህብረት ባወጣው መግለጫ አስታውቋል። ኬንያታ በሚመሩት የምርጫ ታዛቢዎች ቡድን ውስጥ በአፍሪካ ህብረት የሚገኙ የተለያዩ ሀገራት አምባሳደሮች፣ ከምርጫ ጋር የተገናኘ ስራ የሚሰሩ የተለያዩ ተቋማት ኃላፊዎች፣ የሲቪክ ማህበራት ተወካዮች፣ የምርጫ ባለሙያዎች፣ የሰብአዊ መብት ባለሙያዎች እንደዚሁም የስነ ጾታና የሚዲያ ባለሙያዎች መካተታቸውን መግለጫው ጠቅሷል። በእንግሊዝኛው ምህጻረ ቃል ISS ተብሎ በሚጠራው የጸጥታ ጥናት ተቋም ውስጥ የአፍሪካ የጸጥታ አስተዳደር ተመራማሪ የሆኑት ዘንጌሲ ማኮሎይ እንደሚሉት በሀገሪቱ የሚሰማሩ የምርጫ ታዛቢዎች ስብጥር

0: አፍሪካ የዲሞክራሲ የምርጫና ያስተዳደር ቻርተርን መነሻ ያደረገ ነው።
1: Independent missions composed of competent experts
0: ቻርተሩ አንቀጽ 21 የታዛቢ ቡድኖች የፓን አፍሪካን ፓርላማ የምርጫ አካላትንና ታዋቂ ሰዎችን ጨምሮ ከተለያዩ ቦታዎች የተውጣጡ ብቃት ያላቸው ገለልተኛ ባለሙያዎችን ማካተት እንዳለባቸው በአጽንኦት ያስቀምጣሉ።
1: Electro bodies and eminent persons
0: የቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ ከኢትዮጵያ ጋር ለተያያዘ ኃላፊነት ሲሰየሙ 4 ዓመት ባልሞላ ጊዜ ውስጥ ለሁለተኛ ጊዜ ነው። በኢትዮጵያ ፌደራል መንግስትና በህዋት መካከል በ2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ የተካሄደውን የሰላም ድርድር ከመሩት ሰዎች መካከል አንዱ ነበሩ። አሁን ደግሞ 7ኛውን አጠቃላይ ምርጫ ለመታዘብ አዲስ አበባ ናቸው። ከ37 ሀገራት የተውጣጣውን ቡድን በመወከልም የመጀመሪያ ደረጃ ሪፖርቱን ከድምጽ መስጫው ቀን 2 ቀናት በኋላ አጠቃላይ ሪፖርቱን ደግሞ ከ2 ወራት በኋላ ይፋ እንደሚያደርጉ ይጠበቃል። የአፍሪካ የዲሞክራሲ የምርጫና የአስተዳደር ቻርተር ተቋሙ የምርጫዎችን ነጻ መሆን ፍትሃዊነትና ተአማኒነት እንዲከታተል ስልጣን እንደሚሰጠው ሲማኮሎ ተናግረዋል። የደረሰበትን ውጤትም ለአፍሪካ ህብረት የመሪዎች ጉባኤና ለህብረቱ የሰላምና ጸጥታ ምክር ቤት ማቅረብ እንደሚጠበቅበት ተቀሰዋል። ካፈጻጸም አንጻር ያለው ሁኔታ ግን ሁለት አይነት መሆኑን ገልጸዋል። የምርጫ ታዛቢዎችን ከማሰማራት አንጻር መሻሻሎች መኖራቸውን የጠቀሱት ተመራማሪው ጠለቅ ብሎ ማየትንና ገለልተኝነትን በመሳሰሉ መለኪያዎች ግን ውስንነቶች መኖራቸውን አመልክተዋል።
1: Reports increasingly reference Arctic standards, particularly obligations under Article 17 for the
0: በምርጫ ታዛቢ ቡድኖች የሚቀርቡ ሪፖርቶች የተቀመጡ መስፈርቶችን የሚያጣቀሱበት ሁኔታ ጨምሯል። በተለይም በአፍሪካ የዲሞክራሲ የምርጫና የአስተዳደር ደር ቻርተር አንቀጽ 17 የተጣሉትን ነጻና ገለልተኛ የምርጫ አስፈጻሚ ተቋማት እንዲያቋቁሙ አለመግባባቶችን በፍጥነት እንዲፈቱና ፍትሃዊ የመገናኛ ብዙሃን አጠቃቀም እንዲኖር በሀገራት ላይ ግዴታ የሚጥሉትን ክፍሎች ይጠቅሳሉ። ይህም ሆኖ ተግዳሮቶችም ቀጥለዋል። በርካታ የምርጫ ታዛቢ ቡድኖች ለገዢ ፓርቲ ለሚያዳሉ መዋቅራዊ ነገሮች አነስተኛ ትኩረት በመስጠት የድምጽ አሰጣጥ ሂደት፣ ሎጂስቲክስና የመራጮች ምዝገባን በመሳሰሉ የአሰራር ሂደቶች ላይ ያተኩራሉ።
1: While giving less weight to structural issues such as incumbency advantages
0: የአፍሪካ ህብረት የምርጫ ታዛቢዎች ቡድን የግኝት ሪፖርት ከማቅረቡ በፊት የእንኳን ደስ ያላችሁ መልእክቶች ከኮሚሽኑ የተላኩባቸው አጋጣሚዎች መኖራቸውን ተመራማሪው ጠቅሰዋል። ይህ ደግሞ በአፍሪካ ህብረት ውስጥ ያሉ ጉዳዩ የሚመለከታቸው ክፍሎች ለውጥ ለማምጣት ያላቸውን አቅም እንደሚገድብ ጠቁመዋል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
2: በትግራይ ክልል የወጣቶች የግዳጅ ምልመላ እየተደረገ መሆኑን ቀድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ሀገር በቀል የሲቪክ ድርጅት ገለጸ። ድርጅቱ ይህንን በተመለከተ ብዛት ያላቸው ጥቆማዎች እየደረሱት መሆኑንና ድርጊቱንም የጦር ወንጀል አድርጎ እንደሚመለከተው ለዶች ቬላ አስታውቋል። ይህን ድርጊት የሚፈጽሙት በክልሉ ያሉ የጦር መሪዎችና ህወሓት መሆናቸውን የገለጸው ቀድሚያ ለሰብአዊ መብቶች ኢትዮጵያ በጉዳዩ ላይ እያደረኩ ነው ያለውን የምርመራ ውጤት በቅርቡ ይፋ እንደሚያደርግም ጠቁሟል። ከአዲስ አበባ ሰለሞን ሙጬ ዝርዝር ዘገባ አለው።
3: ቀድሚያ ለሰብአዊ መብቶች ኢትዮጵያ የተባለው ሀገር በቀል መንግስታዊ ያልሆነ የሲቪክ ድርጅት ዋና ዳይሬክተር አቶ ተስፋለም በርሄ ዛሬ ረቡዕ ከዶቼ ቬለ ተጠይቀው በሰጡት ምላሽ በትግራይ ክልል የወጣቶች የግዳጅ ምልመላ እየተደረገ መሆኑን የሚጠቁም መረጃ የደረሳቸው ከአንድ ወር በፊት ጀምሮ ነው።
4: የመጣልን መረጃ ምንድነው? አንደኛ ታጣቂዎች ነው ከዚህ በፊት የተመለሱ፣ በዲዲአርም ሊሆን ይችላል በተለያዩ ምክንያት የተመለሱ። ሁለተኛ ከዚህ በፊት ወደ ትግሉ ያላስገባ ሰው የሚባል አለ፣ በፋሚሊ በቤተሰብ ደረጃ ማለት ነው። ሶስተኛም ወርቅ ማውጣት አለ በባህላዊ መንገድ እና ከተለያዩ ቦታዎች እንደዛ ሰብሰብ ያሉባቸው ወጣቶች የተሰበሰቡባቸው አካባቢዎች ከነዛ አካባቢዎች አፈሳ እንዳለ፣ በእነዚህ ሶስት ምክንያቶች በኃይል ወደ ውትድርና ማስገባት ሁኔታ እንዳለ የተለያዩ መረጃዎች መጥተውልናል። ያው ምርመራ ላይ ነን።
3: ምክንያቱ ምን እንደሆነ ለማወቅ ይችላችኋል?
4: ምክንያቱ ካለው ፖለቲካዊ ሁኔታ ጋር የሚገናኝ ነው። በተለይ ደግሞ የፕሪቶሪያ ስምምነትን ወደ መፍረስ ደረጃ መምጣቱ እንደገና ወደ ቅድመ ፕሪቶሪያ ወደ ነበረበት ሁኔታ የመምጣት ችግር ነው እና ዋናው የፖለቲካ ምክንያት ነው።
3: ጉዳዩ ምን ያህል አሳሳቢ ነው እና በምን ደረጃ ነው የምታዩት?
4: ሰውን አስገድደህ ወደ ውትድርና ማስገባት እና ህይወትን ማስከፈል በጣም ከፍተኛ የሆነ ዓለም አቀፍ የጦር ወንጀል ነው ብለን ነው የምንወስደው ማለት ነው።
3: ማን ነው ይህንን ያደረገው የሚል መረጃ ነው ያላችሁ?
4: ይሄ ወታደራዊ ኃይሉ ነው እዛ ያለውን የሰራዊት አካል ነው ከሱ ጋር የሚተባበረው ህወሓት ነው። ያው እንግዲህ ወደ ፖለቲካው መፍትሄ ቢመጣ በጣም ጥሩ ነው። የኢትዮጵያ መንግስትም ያው አስቦበት እዛ ያለው ኃይልም ወደ ጦርነት እንዳይገቡ ነው የኛም አሁንም ደግመን እናሳስበው።
3: የትግራይ ክልል ጊዜያዊ አስተዳደርና ህወሓት በዚህ ጉዳይ ላይ ግልጽ ምላሽ እንዲሰጡ ጥረት አድርገናል። ለጊዜው ምላሽ አላገኘንም። እንዲያም ሆኖ በክልሉ እስር፣ እገታና የሰብአዊ መብት ጥሰት መኖሩ ተደጋግሞ መነሳቱን ጠቅሰን በቅርቡ ጥያቄ ያቀረብንላቸው የህወሓት ቃል አቀባይ አቶ ሚካኤል አስገዶም የተፈጸመ የመብት ጥሰት አልታየም፣ ወደፊትም አይታይም ሲሉ መልሰው ነበር።
5: ህወሓት እኮ የህዝብ ድርጅት ነው፣ ህዝባዊ ድርጅት እኮ ነው። ተደብቆ ወንጀል የሚፈጽም ሳይሆን ከህዝብ ወግኖ ህዝቡን ለማዳን የሚታገል ድርጅት እኮ ነው። ስለዚህ ቅንጣት የምታክል የሰብአዊ መብት ጥሰት እስካሁን አልታየም፣ ለወደፊቱም አይታይም፣ ከአሁን በፊትም አልነበረም። ትግራይ ውስጥ ብዙ መስዋዕት የከፈለ ድርጅት ነው። ስለዚህ ማን በማን ላይ ነው ሰብአዊ ጥሰት የሚፈጽመው? ትግራይ ላይ በባህልም በታሪክም በተጨባጭ እንቅስቃሴም እንደዚህ አይነት ባህሪ የለም። ስለዚህ እስካሁን አልተፈጠረም፣ ወደፊቱም አይፈጠርም እርግጠኛ ነኝ። እንደዚህ የሚባል ነገር የለም።
3: ቅድሚያ ለሰብአዊ መብቶች ኢትዮጵያ በዚህ ጉዳይ ላይ ከተለያዩ የክልሉ አካባቢዎች ማስረጃዎችን እያሰባሰበ እንደሆነና አጠቃላይ የምርመራ ውጤቱንም በቅርቡ ይፋ እንደሚያደርግ አስታውቋል። ለዲደብሊው ሰለሞን ሙጨ ነኝ ከአዲስ አበባ።
2: ኢትዮጵያ በመጪው ሰኞ ግንቦት 24 ቀን 2018 ዓ.ም ተመረጥ ሀገራዊ ምርጫ ለማካሄድ ዝግጅቷን አገባዳለች። ብሔራዊ የምርጫ ቦርድ አስቻይ ሁኔታ አላቸው ባላቸው አካባቢዎች ሁሉ ምርጫው በታቀደው መሰረት እንደሚካሄድ ይፋ አድርጓል። በተለያዩ አካባቢዎች የመጨረሻው የምርጫ ቅስቀሳ መከናወኑም እየተሰማ ነው። በተጠቀሰው ቀን ግን ትግራይ ክልል ምርጫ አይካሄድም። በክልሉ ባለፉት ወራት በጊዜያዊ አስተዳደሩና በምርጫ ቦርድ የታገደው ህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል የተፈጠረው ልዩነት ፓርቲው የዛሬ 5 ዓመት በተናጠል ምርጫ አካሂዶ የተመረጠው አመራር የኃላፊነት ቦታውን እንዲረከብ ወስኖ ተግባራዊ አድርጓል። ጉዳዩም በህወሓትና በፌዴራል መንግስት መካከል ያለውን አለመግባባት አባብሶታል። የክልሉ ሰላም ስጋት አንዣብቦታል። መጪውን ምርጫና ያለውን ፖለቲካዊ ውጥረት በተመለከተ የህወሓትን ቃል አቀባይ አቶ ሚካኤል አስገዶምን ስቱዲዮ ከመግባታችን በፊት በስልክ አነጋግሬያቸዋለሁ። በቅድሚያ አመሰግናለሁኝ አቶ ሚካኤል አስገዶም የህወሓት ቃል አቀባይ ለቃለ መጠይቁ ፈቃደኛ በመሆኑ። እንደሚያውቁት በብሔራዊ ደረጃ ሀገር አቀፍ ምርጫ የፊታችን ሰኞ ይካሄዳል በኢትዮጵያ። በትግራይ ክልል ግን ምርጫ የለም። ትግራይ ክልል ከምርጫ ተሳትፎ ሲወጣ ይህ ለሁለተኛ ጊዜ መሆኑ ነው። ይህ ምን ማለት ነው? ለህወሓት ለክልሉ አስተዳደር የሚኖረው ተጽዕኖስ እንዴት ይገለጻል?
6: እኔም በጣም አመሰግናለሁ። እንዳልሽው በ2013 አካባቢ የጀኖሳይድ ወረራ ተደርጎብን በጦርነት ጊዜ እያለን በምርጫ አልተሳተፍንም። ልክ ነሽ። ከጦርነቱ በኋላ በፕሪቶሪያው ስምምነት መሰረት ከፌዴራል መንግስት ተደራድረን እየቀጠልን ስለነበረ ችግሮቻችን ፈተን ወደ ምርጫው እንሸጋገርልን የሚል ተስፋ ነበረን። ይሁንና 5 ዓመቱ የተኩስ ድምፅ ብቻ ነው የቀረው እንጂ ጀኖሳይድ እንቅስቃሴው ቀጥሎ ምርጫው እንዳንሳተፍ የፕሪቶሪያው ስምምነትም እንዳይፈጸም የፌዴራል መንግስት ሲያደናቅፍ ቆይቶ አሁንም ያው ትግራይን ያገለለ ምርጫ ለማካሄድ ዝግጅት ላይ እንዳለ ይታወቃል። ምን ማለት ነው የሚለው እንዳተረጓጎም ምርጫ ማለት የህዝብ ሉዓላዊነት፣ የስልጣን ሉዓላዊ መሆኑ፣ ህዝብ የሚረጋገጥበት፣ ህዝብ ራሱ በራሱ በፈለገው መርጦ የሚተዳደርበት ህገ መንግስታዊ ህዝቦች መብት ነው። ይሁንና እንዳልሽው የትግራይ ህዝብ ወደዚህ እንዳይሸጋገር የፌዴራል መንግስት ሊፈቅድ አልቻለም። ይሁንና በአሁን ጊዜ በትግራይ ብቻ ሳይሆን የኢትዮጵያ ህዝብም አብዛኛው የኢትዮጵያ አካባቢ በጦርነት ያለበት ሁኔታ ያለ ስለሆነ ስርዓቱ በህገ መንግስት አያምንም፣ በዲሞክራሲ አያምንም። የትግራይ ህዝብም የህዝብ ችግር ተቋዳሽ እንደሆነ ነው የሚሰማን። በኢትዮጵያ የሚደረገው ምርጫም እኛ ፍትሐዊ ዲሞክራሲያዊ ይሆናል ብለን አናምንም። ምክንያቱ ተወዳዳሪ ፓርቲዎች፣ የተለያዩ ፓርቲዎች አመራር በሱሬት ያለበት ሁኔታ ነው ያለው። የውጭ ሀገር ሚዲያ ታፍ ነው ምርጫውን የማይዘግቡበት የዓለም ማህበረሰብ አልታዘብም እስከ ማለት የደረሰበት ስለሆነ የኢትዮጵያ ህዝብም የህልውና ችግር ነው ያለብኝ ብሎ ጥያቄ በሚያነሳበት በታጣቂዎች ታፍኖ
5: ተሳፍቶ የሚካሄድ ስለሆነ ምርጫው ብዙም ሀገሪቱ ለውጥ የሚያመጣ ምርጫ ነው ብለን አናስብም። በወሬ ደረጃ 57 ሚሊዮን አካባቢ ተመዝግቧል ይላል። ግን እንደምታውቂው በቤንሻንጉል፣ በአማራ ክልል፣ በኦሮሚያ ክልል በብዙ አካባቢዎች ለምርጫ አመቺ ሁኔታ እንደሌለ ህዝቡ እየተገለጸ ነው ያለው። በትግራይም ቀደም ብለን አሳውቀናል በምርጫ እንደምንሳተፍ። ምክንያቱ ምንድን ነው? እንደ ህዝብ አሁን ህዝባችን በስደት በሱዳን አካባቢ ተበታትኖ ነው ያለው። 146 አካባቢ መጠለያ ጣቢያዎች ተፈናቅሎ በትግራይ ውስጥ ነው ያለው። ከዚህ አለፍ ብሎ ደግሞ አሁን በከበባ ውስጥ ነው የምንገኘው። መድኃኒት የለም፣ ነዳጅ የለም፣ ባንክ የለም፣ ትምህርት ቤቶች ተዘግተው ልጆቻችን እየተማሩ አይደለም። የስዊስ ሯንት ደግሞ አልተከፈለም። የህወሀት ህጋዊነትም አልተረጋገጠም። ከዚህ አልፎ ደግሞ በ360 ሰራዊት በታጣቂዎች ተከበን ጦርነት ለማካሄድ የተዘጋጀ ባለበች ሁኔታ ስላለን አሁን በትግራይ ወደ ምርጫ የሚያስኬድ ነባራዊ ሁኔታ የለም። ይልቁንስ የህልውና ጥያቄ ነው ተጋርጦብን ያለ። በዚህ ቢታወቅ ጥሩ ነው የሚል ሳብና አስተያየት ነው ያለን።
2: እንደ ፓርቲያችሁ ህወሀት ከፌዴራል መንግስት ጋር የገባበት አለመግባባት በምን ሁኔታ ላይ ይገኛል? ውጥረቱን ለማርገብ እየተሞከረ አይደለም? በእናንተ በኩል ምን አይነት ጥረት አለ?
5: በፕሪቶሪያው ስምምነት ተፈራርመን ስንቀጥል እኮ 3 አመት ሙሉ በእኛ ጥረትና በእኛ ፍቶ አሳቢነት ነው የቆየው እንጂ የፌዴራል መንግስት ቅንጣት የሚያህል የፕሪቶሪያው ስምምነት ዋና ዋና ነጥቦች እኮ አልፈጸመም ነበረ። ነገሮችን ለማርጋት ዳግም ወደ ጦርነት እንዳንገባ የኢትዮጵያ ህዝብም የትግራይ ህዝብም ጦርነት ተጎጂ እንዳይሆን በትዕግስት 3 አመት ሙሉ እየተደራደርን ሳይፈጸም እንዲፈጸም ዓለም ማህበረሰብ እንዲያቅልን የኢትዮጵያ ህዝብ እንዲያቅልን በዋናነት ደግሞ የትግራይ ህዝብ አምኖበት ለሰላም ስንል ነው እስካሁን የቆየ ነው። ይሁንና አልፎ ተርፎ የፕሪቶሪያው ስምምነት ታፍርሶ በህወሀትና በፌዴራል መንግስት ስምምነት የተዋቀረው ጊዜያዊ አስተዳደርም እንዲፈርስ አድርጎ በምስሌን አመራር ሽሞን የላከልን። ከዛ በኋላ አሁን ነባር ምክር ቤታችን መንግስታችን ከመለስንም በኋላ በሰላማዊ መንገድ ወደ ተሻለ መግባባት ለመድረስ ቤታችን ክፍቱ መሆኑ በዚህ በኩል ፈቃደኛ መሆንን ግልጽ ያድርገናል። አሁን የፌዴራል መንግስት በዙሪያ ላይ ፍላጎት አላሳየም። በትግራይ በኩል ያላደረግነው ጥረት ስለሌለ ከዚህ በላይ መሄድ የምንችልበት በሩ እየዘጋብን ካልሆነ በስተቀር እኛ ለማለዘብና ወደ ትክክለኛው መንገድ ለመምጣት ሁሌም በራችን ክፍት መሆኑና ጥሪ ያደረግን መሆኑ ይታወቃል። በተለያየ ጊዜም ያው አቋማችን ግልጽ ስለሆነ ማለት ነው።
2: መልካም። እንግዲህ ለ2 አመታት የዘለቀው ጦርነት በሰላም እንዲቋጭ ከተደረሰው ስምምነት በኋላ ላለፉት ጊዜያት ቢያንስ ጥይት ስላልጮህበት ህብረተሰቡ መጠነኛ እፎይታ ያገኘ መስሎ ነበር። አሁን ዳግም የጦርነት ዳርዳርታ የመሰለ መናቆር ይታያል። ወዴት ያመራል? ለህብረተሰቡ የሰላም ተስፋ አላችሁ ወይ?
5: እንዳልኩሽ እኛ ድሮም ባለፈው የተነሳን ጦርነት በፌዴራል መንግስት አስገዳጅነት ሳንወድ የገባንበት ጦርነት ነው። እንደ ትግራይ እንደ ህወሀት ጦርነት በጣም እንጠላለን። ምክንያቱ ውጤቱም በጣም ስለሚገባን ማለት ነው። ይሁንና በአንድ አጨጨው ስለማይቻል እኛ ጥረት ስላደረግን ብቻ ልናስቀረው አልቻልንም። አሁንም ወደ ጦርነት ዳግም ላለመግባት 2-3 አመት ህዝባችን በጣም በተጠናከረ ከበባ ሁሉም በችግር ላይ እያለም ትዕግስት አድርገን ነገሮችን በሰላም እንጨርሳቸው እያልን ነው የምንገኘው። በእኛ በኩል ወደ ጦርነት የሚያስገቡ ብዙ ምክንያቶች እንኳን ቢኖሩን ወደ ጦርነት ላለመግባት ነገሮችን እንዲቀዛቀዙ እያደረግን ነው፣ እያለዘብን ያለ ነው። የፌዴራል መንግስት ግን ያው ዝግጅቱ ጨርሶ 360 ዲግሪ መሳሪያዎችና ሰራዊት አጓጉዞ በትግራይ ድንበሮች ላይ ነው ያለው። ያው ጦርነት ትከፍታለሁ የሚል ጀነራሎቹም እያወጁ ነው፣ ጠቅላይ ሚኒስትሩም እያወጀ ነው። ይህን ወይ የፌዴራል አመራሮች ያው የጦርነት አዋጅ እየጎሱ ነው ያለበት ሁኔታ እንዳለ ይታወቃል። እኛ በሰላማዊ መንገድ እንዲፈታ የራሳችን ጥረት እያደረግን ነው። ሳካ ላሳካም ኳሱ በፌዴራል እጅ ላይ ነው ያለው። ተገድደን የምንገባበት አጋጣሚ ካለ ያው እንደ ቀድሞው ለመመከት እንዘጋጃለን። በእኛ በኩል ግን ፍላጎታችን ሁሉም ነገር በሰላማዊ መንገድ እንዲፈታ ጥረት እያደረግን ነው። የዓለም ማህበረሰብም ይህን ተከትሎ ሊያግዘን ይገባል። የትግራይ ህዝብ አደጋ ውስጥ ነው ያለው። የኢትዮጵያ ህዝብም እዛም ጦርነት ያለበት አካባቢ ስለሆነ አደጋ ውስጥ ነው ያለው። ስለዚህ የአፍሪካ ቀንዱ ወደ አደጋ የሚከት እንቅስቃሴ እያደረገ ስለሆነ የዓለም ማህበረሰብ ቢለው የኢትዮጵያን ህዝብ አውቆ እንዲታገለው እንፈልጋለን። በእኛ በኩል ግን ይህን አመለካከት ነው ያለን።
2: አቶ ሚካኤል አስገዶም የህወሀት ቃል አቀባይ፣ በድጋሚ አመሰግናለሁ ለጊዜው።
5: እኔም አመሰግናለሁ።
2: አድማጮች፣ በዚሁ የምሽቱ የዜና መጽሔት ጥንቅር አበቃ። የምትከታተሉት ቦን ከተማ ከሚገኘው ዶች ቬለ የሚተላለፈውን የአንድ ሰዓት ስርጭት ነው። ወደ ሳምንታዊ ዝግጅት ነው የምናልፈው። አሁን የዛሬው የሳይንስና ቴክኖሎጂ ዝግጅት በስማርት መነጽሮች አሰራር ጥቅምና ውሱንነት ላይ በማተኮር የተሰናዳ ነው። አዘጋጇ ፀሐይ ጫኔ ነች። አብረን እንከታተለው።
7: ሳይንስና ቴክኖሎጂ።
8: ቴክኖሎጂ በአሁን ወቅት የምንሰራበትን መረጃ የምናገኝበትንና የምንግባባበትን መንገድ በአጠቃላይ የአኗኗር ዘይቤያችንን እየቀረጸ ነው። አሁን ደግሞ ዓለምን የምናይበትን መነጽር እየቀየረ ይገኛል። ምክንያቱም ካሜራ፣ መቅረጽ ድምጽና ስፒከር የተገጠመላቸው ስማርት መነጽሮች አሁን ጥቅም ላይ ውለዋልና መንገድ ላይ በመዝናኛ ቦታዎች ሰዎች አድርጓቸው እንደዋዛ የምናያቸው መነጽሮች አሁን ድምጻችንን፣ ምስላችንንና አካባቢያችንን የሚቀርጹ ሆነዋል። በዚህ መንገድ ባንድ ወቅት የሳይንስ ልቦለድ የሚመስለው የቴክኖሎጂ አሁን የለተለት ህይወታችን አንድ አካል እየሆነ መጥቷል። በአሁን ጊዜ እነዚህ ስማርት የአይን መነጽሮች በዓለም ላይ ካሉ ታላላቅ ቴክኖሎጂዎች መካከል ሲሆኑ ሰዎች እነዚህን በከፍተኛ ዲጂታል ቴክኖሎጂ የተገነቡ መነጽሮች ለተግባቦት፣ ለመዝናኛ፣ አዳዲስ ቦታዎችን ለማወቅ፣ መረጃ ለማግኘትና ለጤና ክትትል ሳይቀር እየተጠቀሙባቸው ነው። በጀርመን ሀገር በሰው ሰራሽ አስተውሎት ቴክኖሎጂ ሁለተኛ ዲግሪውን በመከታተል ላይ የሚገኘው ብሩክ በልሁ እንደሚለው መነጽሮቹ መረጃን የሚያሳዩና የሚቀርጹ ትናንሽ ካሜራዎችና ሌንሶች የተገጠሙላቸው ሲሆን በሰው ሰራሽ አስተውሎት ቴክኖሎጂ በመታገዝም ቪዲዮዎችን መቅረጽና ፎቶግራፍን ማንሳትን ጨምሮ በርካታ ተግባራትን ያከናውናሉ።
9: ካሜራ ይኖራቸዋል፣ ሰው ይቀርጻሉ። AI ደግሞ በደንብ ያደግ የመጣ ፊልም ስለሆነ አብሮ ከነዚህ መነጽሮች ጋርም ደግሞ AI ፓወርድ ሆነውም ደግሞ እየመጡ ስለሆነ የአሲስታንት ፊቸር አላቸው። የሜታ ሬባኖች ነው ብንመለከት እነሱ ካሜራ አለው፣ ማይክ አለው፣ ስፒከር አለው፣ AI አሲስታንት አለው እና እንደ ኖርማል መነጽር ነው የሚመስለው ቢታይ አንለየውም ከሌላው ሬባን የሚል መነጽር አይለይም። ምናልባት የካሜራዋን ቦታ ካላየናት በስተቀር ወይ የበራች ካልሆነ እየቀረጸ ሆኖ የበራ ካልሆነ በስተቀር ኖርማል መነጽር ነው የሚመስለው እና ያው እሱን አድርገነው ስልክ መቀበል እንችላለን፣ ሙዚቃ ማዳመጥ እንችላለን፣ አካባቢያችንን መቅረጽ እንችላለን። እንዲሁም ይሄ ትራንስሌሽኖችን ይሄ መተርጎምን የምናነበውን ነገር ምናልባት ማስታወቂያ እያየን ማናውቀው ቋንቋ ከሆነ ወደ እኛ ቋንቋ ይተረጉምልናል። እንደዚሁ ወይ ምግብ ቤት ለምሳሌ ሜኑ እያነበብን ሬስቶራንት ውስጥ እንደዚህ አይነት ትራንስሌሽኖችን ይሰጣል። ኢቨን ላይቭ ትራንስሌሽን ራሱ ፊቸሮቹም ጥሩ ናቸው። የሆነ ሴሚናር ወይ የሆነ ንግግር አቴንድ እያደረግን በሌላ ቋንቋ ከሆነ ያንን ወደ እኛ ቋንቋ የመተርጎም ፊቸር አለው እና እንደዚህ አይነት ፓወርፉል የሆኑ ነገሮችን ይዞ ይመጣል።
8: ስማርት መነጽር ለመጀመሪያ ጊዜ የተዋወቀው በጎርጎሪያኑ 2010ዎቹ መጀመሪያ ላይ ሲሆን ለመጀመሪያ ጊዜ ያስተዋወቁትም ፕሮፌሰር ስቲማን የተባሉ ተመራማሪ ናቸው። ሆኖም እነዚህ የዶክተር ማን የመጀመሪያ ስራዎች ግዙፍና የሙከራ ስለነበሩ በምርምር ስራዎች ብቻ የተገደቡ ነበሩ። በቅርብ ዓመታት ውስጥ ግን በሰው ሰራሽ አስተውሎት በመታገዝ እነዚህ መነጽሮች ምቹ በማድረግ ሰዎች በምርምር ቤተ ሙከራ ውስጥ የሚጠቀሙባቸው ብቻ ሳይሆኑ በዕለት ተዕለት ሕይወት ውስጥ ጠቀሜታ ያላቸው ዲጂታል መሳሪያዎች ሆነዋል። እነዚህ ዘመናዊ ስሬቶች አነስ ያሉ ጥራት ያላቸውና በትክክል ጥቅም ላይ ለመዋል የተገነቡ ናቸው። መነጽሮቹ የተለመደውን የአይን መነጽር ከላቀ ዲጂታል ቴክኖሎጂ ጋር በማጣመር የተሰሩ ሲሆን እንደ ካሜራ፣ ማይክሮፎን፣ ድምፅ ማጓያዎች፣ ዳሳሾች ወይም ሴንሰሮችና በመነጽሩ ክፈፍ ወይም ፍሬም ውስጥ የተገነቡ እንደ ኮምፒውተር ቺፕስ ያሉ ትናንሽ ኤሌክትሮኒክስ ክፍሎችን ይዛሉ። አብዛኞቹ ስማርት መነጽሮች ከስማርት ስልኮች ወይም ከኢንተርኔት ጋር በብሉቱዝ ወይም በዋይፋይ ይገናኛሉ። ተጠቃሚዎች መነጽሮቹን በድምጽ ወይም በንክኪ ትዕዛዞች አሊያም በሞባይል መተግበሪያዎች መቆጣጠር ይችላሉ። መነጽሮቹ በየጊዜው ሊሞሉ የሚችሉ ባትሪዎችም አሏቸው። እነዚህ ክፍሎች መነጽሮቹ ያለ እጅ ንክኪ የስልክ ጥሪዎችን እንዲያደርጉ፣ ሙዚቃ እንዲያደምጡ፣ ማስታወቂያዎችን እንዲመለከቱም ይረዳሉ። ያ ከሆነ የእነዚህ መነጽሮች ጠቀሜታ ከስማርት ስልኮች በምን ይለያል?
9: ከቅለት አንጻር ነው ዋናው። ከቅለት አንጻር ነው ያው ስልካችን ኪሳችን ውስጥ ነው የሚሆነው በብዛት። መነጽር ግን እንደዚሁ አይናችን ላይ አድርገ ነው ሌላም ጊዜ የምንወጣው ነገር ነው። ከስልካችን የምናገኛቸውን ጥቅሞች ከዚሁ መነጽር ቀጥታ ማግኘት ስንችል አዲስ ነገር ማምጣቱ ሳይሆን እስካሁን ድረስ የምንጠቀማቸውን ነገር በተለየ መልኩ ዴሊቨር ማድረግ መቻሉ ነው። ሶ ካሜራ ስልካችን ላይ ያለ፣ ኤአይ መጠቀም ስልካችን ላይ ያለ፣ ሰርች ማድረግ ስልካችን ላይ ያለ፣ ትራንስሌት ማድረጉ ስልካችን ላይ ያለ፣ እነዚህ ስፒከሩ ምኑ ኦልሬዲ ስልካችን ላይ ስማርትፎናችን ላይ ያሉ እነዚህ ነገሮች። መነጽር ላይ ሲሆን ኢዝ ኦፍ አክሰስ ነው። አሁን የነዳን ለምሳሌ እንዲሁ መቅረጽ ሊሆን ይችላል። ይሄ ፈርስት ፐርሰን የሆነ ኮንተንት መስራት፣ አሁን የሰውየው እይታን የያዘ ኮንቴንት የመቅረጽ እንደዚህ አይነት ቭሎጎች በጣም ፖፑላር ሆነዋል። ብዙ ቢዝነሶች በዛ ጀምረዋል። እና ያው ሰውም ደግሞ አዲስም ነገር ካለው ጉጉትም የተነሳ እነዚህ ነገሮች በጣም ቴክ ኦፍ ማድረግ ችሏል። በተለይ የሜታ እነዚህ ሬባንስ በጣም ፖፑላር ናቸው፣ እያደጉም ያለ።
8: ከዚህ ባሻገር በጤና ተቋማት ሐኪሞች በቀዶ ጥገናና በሕክምና ስልጠና ውስጥ ስማርት መነጽሮችን ይጠቀማሉ። በትምህርት ቤቶች፣ በንግድ ቦታዎች፣ ለስራ ቦታ ለስልጠናና ለርቀት ተግባቦትም ያገለግላሉ። እነዚህ መነጽሮች ምንም እንኳ አገልግሎታቸው ከአይን ጋር በቀጥታ የተገናኘ ባይሆንም ለአይነ ስውራን ወይም በከፊል የማየት እክል ለገጠማቸው ሰዎችም ጠቃሚ መሆናቸውን የአይን ስፔሻሊስት ሐኪሙ ዶክተር ትልቅ ሰው ተሾመ ይገልጻሉ።
10: ለእይታ ሳይሆን እነዚህን ስማርት ፋንክሽንስ አገልግሎቶች ማስተላለፍ እርቂታችን ላይ አድርገን ከስልካችን ሳንጠቀም ወይም በብሉቱዝ አገናኝቶ እነዚህን አገልግሎቶች ማግኘት ማለት ነው። ያው ስለዚህ አይናችን ፊት እንሆናል እንጂ ለእይታ ምን የሚሰጠው አገልግሎት የለም። በተለይ ፈርስት ጄኔሬሽን የሚባሉ ይህን አገልግሎት ነው የሚሰጡት። በኋላ ግን ከኤአይ ጋር ኢንተግሬትድ እየሆኑ ሲመጡ ማየት ያልቻላቸው ሰዎች አገልግሎት መስጠት የሚያስችል ቴክኖሎጂም ይዘው መጥተዋል።
8: ዶክተር ትልቅ ሰው እንደሚሉት እነዚህ መነጽሮች አካባቢን ለመረዳት ካሜራዎችን፣ ዳሳሾችን እና የሰው ሰራሽ አስተውሎት ቴክኖሎጂን ስለሚጠቀሙ ነገሮችን መለየት፣ የታተመ ጽሑፍ ማንበብ፣ የፊት ገጽታዎችን እና በተጠቃሚዎች መንገድ ላይ ያሉ እንቅፋቶችን መለየትና መረጃውን በድምፅ ወይም በንዝረት መልክ ለተጠቃሚዎች ይሰጣሉ። ከስማርትፎን መተግበሪያዎች ጋር በተገናኘም ተጠቃሚዎች ጎዳናዎችንና መስቀለኛ መንገዶችን ደህንነቱ በተጠበቀ ሁኔታ እንዲያልፉ ወይም የተወሰኑ ቦታዎችን እንዲያገኙ ለመርዳት የድምፅ መመሪያን ይጠቀማሉ። ይህም አይነ ስውራን ያለ ስጋት እንዲጓዙ ያደርጋል። እነዚህ መነጽሮች ምልክቶችን ወይም ሰነዶችን በድምፅ በማንበብም ተጠቃሚዎች ያለ እርዳታ የጽሑፍ መረጃን እንዲያገኙ ያደርጋሉ። ለመሆኑ መነጽሮቹ ከጤንነት አኳያ ችግር ይኖራቸው ይሆን?
10: እኛ እንደ ሕክምና ባለሙያዎች እነዚህ መነጽሮች ሌላ የሚያመጡ ሳይድ ኢፌክት አለ ብሎ ለማሰብ በተለይ ለተቸገሩ ሰዎች በጣም በጣም ፕሮሚሲንግ ነው። ለኖርማሉ ሰው ግን አሁን በሞባይላችን፣ በቴሌቪዥን፣ በኮምፒውተር እንግዲህ ኢንፎርሜሽን ኦቨርሎድ አለ። አሁን ደግሞ ፊታችን ላይ ደግሞ ሌላ መሳሪያ ገጥመን ዩቱብንም ምኑንም በዛ አክሴስ የምናደርግ ከሆነ ዲስትራክሽኑ የሚፈጥረው ተጽዕኖ ቀላል አይሆንም። ኖርማል እይታ ላላቸው ሰዎች በዛ አንጻር ብናየው አይን ላይ ሳይሆን አእምሯችን ላይ የሚፈጥረው ኔጌቲቭ ተጽዕኖ ምንድን ነው? እንደው እንዳልኩሽ ኢንፎርሜሽን ኦቨርሎድ አለበት። በተለያየ አቅጣጫ ኢንፎርሜሽን እንድናገኝ አትራክቲቭ የሆኑ ነገሮች በየእንትኑ ስለሚመጡ እሱን ኔጌቲቭ ተጽዕኖ ይኖረዋል ተብሎ ይታሰባል። ግን እነዚህ ስማርት ግላሶቹ እንደ አይን ሕክምና ባለሙያ ለእነዚህ ማየት ለተሳናቸው ሰዎች ቅድም የገለጽኩልሽ እድሎች በጣም በጣም አጓጊ ናቸው።
8: ያም ሆኖ እነዚህ ስማርት መነጽሮች በርካታ ውስንነቶች አሏቸው። አንዱ ችግር ዋጋቸው ከፍተኛ መሆኑ ሲሆን ለብዙ ተጠቃሚዎች መሳሪያዎቹን ውድ ያደርጋቸዋል። የጥገና ወጪያቸውም ቢሆን ከፍተኛ ሲሆን የባትሪ እድሜያቸውም ውስን በመሆኑም መሳሪያዎቹ በተደጋጋሚ ባትሪ መሙላት ይፈልጋሉ። በኢንተርኔትና የስማርት ስልክ ግንኙነቶች ላይ ጥገኛ መሆናቸውም ሌላው ተግዳሮት ነው። ከዚህ ባሻገር የግላዊነትና የደህንነት ስጋትም ሌላው ፈተና መሆኑን ብሩክ ያስረዳል።
9: ትንሽ በሱ ጋር የሚያስፈሩ ነገሮች አሉት። አክቹዋሊ እንዳልሽው እነዚህ አሁን የሜታ እንደውም ትልቅ ካምፓኒ ስለሆነ እየቀረጸ እንደሆነ ለማሳየት ይበራል። አሁን ሰው እሱን አድጎት መቅረጽ ሲጀምር ቪዲዮ ይበራል። ግን በድብቅ ለመቅረጽ የሚፈልጉ እንደዛም አይነት አሉ እና ሜታ ትንሽ ነገር ለማድረግም እየሞከረ ቢሆንም ይሄ ትልቅ ኢሹ ገና አድሬስ ያልተደረገ ብዙ ጊዜ እንደምታውቂው ኢኖቬሽኑ እና የቴክኖሎጂው ይዞ የሚመጣው እድገት ከህጉና ከሰው አዌርነስ ጋር አብሮ አይሄድም። ያኛው ይቀድማል ብዙ ጊዜ እና አሁንም የምንመለከተው እሱን ነው። ስለዚህ ሰው ያንን ስልኩን መነጽር አድርጎ እየቀረጸ ቢሆን ምንም በምናቅበት መንገድ አይኖርም። ኢቨን ራሱ መጥፎ ኢንቴንሽን እንኳን ኖራቸው ባይሆን፣ በብዛት ግን ሁሉም ሰው ይህንን መነጽር በሚያደርግ ሰዓት ራሱ ፕራይቬሲ የሚባለው ነገር ወደ ጥያቄ ውስጥ ነው የሚገባው። ሁሉም ሰው ያንን መነጽር አድርጎ የዞረ በቀረጸ ቁጥር ማን ምን እየተቀረጸ እንደሆነ አያውቅም። ስንቱን ሰው መቆጣጠር ይቻላል? በዛ መልኩ እየተቀረጽን መሆኑ ማወቃችን ራሱ የሚጠቅመን ነገር ምን ያህል ነው? ያለ ፍቃዳችን እየገባንም ስለሚሆን ቪዲዮ ላይ የሚሉ ብዙ ኮንሲደር መደረግ ያለባቸው ጥያቄዎች አሉ።
8: ስለሆነም እነዚህ የግላዊነት ችግሮች ለመቅረፍ መንግስታት ለዚህ ቴክኖሎጂ አጠቃቀም ህጎች፣ መመሪያዎችና ፖሊሲዎችን ሊያወጡ እንደሚገባ ባለሙያዎች ያሳስባሉ። ብሩክ በበኩሉ ከነዚህ ቴክኖሎጂዎች ጋር እኩል የሚሄድ ህግ አስፈላጊ መሆኑን ይገልጻል።
9: አዎ፣ በዋነኝነት ህግ በተቻለ መጠን ከነዚህ ቴክኖሎጂዎች ጋር እኩል መሄድ መቻል አለበት። የፕራይቬሲ ጉዳይ በየጊዜው ሪቫይዝ መደረግ አለበት። እነዚህን ነገሮች ሬጉሌት የሚደረግበት መንገድ ማሰብ ነው። ካምፓኒዎቹም ያለ ሰዎች ፍቃድ እንዲቀረጽ የሚያደርጉበትን መንገድ ሚኒማይዝ ማድረግ ነው።
8: አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫኔ አብሬያችሁ ነበርኩ። መልካም ጊዜ።
2: አድማጮች፣ ጠቅላላ ስርጭታችን በዚሁ አበቃ። ደህና እምሹ። በደህና አደሩ።